አዋጅ ከመማ ጸዋጅ ከብታ ጸዋጅ ታ አሌ ኪላህን ከስቲ ኮቴማልትና ውጭዎች ርጽፍ ባልትና መጣት የልናቋጭ ባሁኖ